0: አንድ ሰው በቆዳው ቀለም ብቻ
1: ራስተባ
0: የመብቱ መጓደል ካልቀረ ለሁሉም ሰው የዘር ልዩነት ሳይታሰብ እኩል የኢኮኖሚክና ተመሳሳይ ሰብአዊ መብት ካልተሰጠው

የሚያሰጋ መሆኑ አስተምሮናል። በደቡብ አፍሪካ፣ ባንጎላ፣ በሞዛምቢክ የሚገኙ ወንድሞቻችን ካሉበት የባርነት ቀንበር ነጻ እስኪወጡ ድረስ መላው አፍሪካውና እስያኖች በዓለም ሸንጎ በእኩልነት ደረጃ ድምጻቸው እስኪደመጥ ድረስ የአፍሪካና የእስያ ክፍለ ዓለም ሙሉ ሰላም አላቸው ለማለት አስቸጋሪ ይሆናል።

እኛ አፍሪካውያን ትግላችንን አናቋርጥም። በመጨረሻም መልካም መጥፎን ድል እንደሚነሳና እኛም እንደምናሸንፍ ጥርጥር የለውም። የዘር ልዩነትና ጭቆና የቅኝ አገዛዝ መሰረቱ ኢኮኖሚክ ነው። እንደዚህም አሰቃቂ ተግባሮች የሚወገዱት በኢኮኖሚክ መሳሪያ ነው። በአዲስ አበባው የአፍሪካ መሪዎች ጉባኤ የአፍሪካ አገሮች ዋና በቅኝ አገዛዝ ስር የሚገኙት አፍሪካውያን ካሉበት የባርነት ቀንበር ነፃ ለማውጣት በሚያደርጉት ትግል እንዲረዷቸው በማለት በገዢዎቻቸው ላይና ሙሉ የኢኮኖሚ ሳንክሲዮን እንዲደረግ ወስነው

ረገድ ለማድከም የሚፈልጉ አይመስለንም። እድል ስናገኝ ጊዜ ሳያልፍ የሚቻለንን ሁሉ እናደርግ። ደስ የማይል እርምጃ ከመውሰድ እንዳን። በዛሬው ጊዜ ታላላቅ መንግስታት እንኳ እድላቸውን የመወሰን ስልጣን በእነሱ እጅ ብቻ እንዳልሆነ ማስታወስ ይገባቸዋል። ሰላም እንዲኖር የሁላችንም ተባብሮ መስራትን ይጠይቃል።

0: ሁላችንም እድል አንድ ነው። ወይ መጥፋት ወይ መዳን። ሁላችንም ጥፋትን አንፈልግም። ሁላችንም የዚችን ዓላማችን ላይ ድንቁርናና ድህነት፣ ችጋርና በሽታ እንዲወገዱ እንፈልጋለን። ሁላችንም የሰው ዘር የኒውክሌር ጦርነት እንዳይደርስበት እንፈልጋለን።
1: We shall return as King of Kings, Lords of Lords, Conqueror and Lion of the Tribe of Judah. We know that no one else couldn't come in His name except His Imperial Majesty, Emperor Elias Selassie, who had revealed Himself as Christ, His kingly character. See?